0: እኔ አስፋ ወሰን አስራተ ካሳ ነኝ። በዛሬውም ቀን በአትኮክ ራዲዮ 96.5
1: Hey, this is Jennifer Lopez and you are listening to my new single.
2: Here is Vatvogradio 96.5.